እኔ የማልመው ዓለም የፍቅር ነው እንጂ የጥላቻ አይደለም። ያልተረገመ ሕይወት ፍቅር የሞላው በደስታ ይኖራል።